ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን ናይ ሎሚ መደፈናዋና ኣብዚ ዝዛዘም ኣብነት ፅባሕ መደፈናዋ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

ግባትን ዝኸፍተሉ መዋእል ብሚልዮናት ዝቝጸሩ ሰባት ብጥሜት ክመቱ ምፍቃድ ሓባራዊ ፍሽለትን ስነ ምግባራዊ ጌጋን ታሪኻዊ ውርደትን እዩ ክብሉ ኣብ መኽፈቲ መደረ ናይቲ ደቂ ሰብ ማእከል ሰብ ዝሰርሖ ኣስተውዕሎትን ንስርዓተ ሕርሻን መግብን ብስነ ምግባር ንምክያድ ኣብ ዘርእስቱ ጉባኤ ገሊጾም። እቲ ኣኼባ ብዕለት 5 ጥቅምቲ ኣብ ከተማ ጀኔቫ ተኻይዱ። ብትካል መግብን ሕርሻን ውድብ ሕቡራት ሃገራትን ቀዋሚ ተልእኾ ቅድስቲ መንበር ኣብ ውድብ ሕቡራት ሃገራትን እተወደበ ኸኣ እዩ ዝነበረ። ብፁእ ሊቀ ጳጳሳት ባለስትሬሮ ነቲ ዘሎ መሳርሒታት ሓደስትን ዝጠንተውን በቲ ከም ታሪኽ ወዲ ሰብ ጥንታዊ ዝኾነ ግዴታ ተደሪኽና ኢና እንቕበሎ ዘለና፣ እዚ ድማ ንዝጠመዩ ንምዕንጋል እዩ በሉ። ኣብዚ ጻዕሪ እዚ ሰብ ዝሰርሖ ኣስተውዕሎት ኣብ መንጎቶም ብግቡእ ዝምገቡን ምግብን ናይ ህይወት ንጥረ ነገራት ዘይብሎምን ሰባት ዘሎ ጋግ ንምዕጻው ሓድሽ ኣጋጣሚታት ክኸፍት ይኽእል እዩ። እንተኾነ ግን ነዚ ጋግ እዚ እውን ከስፍሖ ይኽእል እዩ። እዚ ምርጫ ናትና እዩ፣ ንማሽናት ድማ ክወሃባ ይግባእን። ጥሜት ብሰብኣዊ ይኹን ብሰብ ዝሰርሖ ብልሓት ጥራይ ዘይኮነስ ብሕልናን ሓላፍነት ብዝስምዖን ኣብ መወዳእታዊ ኸኣ ብሰብኣዊ ቆራጽነትን ተግባርን እዩ ከብቅዕ ዝኽእል ክብሉ እውን ኣመልከቱ። እቶም ቀዋሚ ተዓዛ ብቅድስቲ መንበር ኣብ መኽፈቲ መደረኦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ጥቅምቲ 2025 ናብ ቀንዲ ቤት ጽሕፈት ትካል መግብን ሕርሻን ውድብ ሕቡራት ሃገራት ኣብ ዝገበርዎ ምብጻሕ ኣብ መላእ ዓለም 673 ሚልዮን ሰባት ከይተዓንገሉ ከም ዝድቅሱን ካልኦት 2.3 ቢልዮን ከኣ እኹል ኣመጋግባ ክረኽቡ ከም ዘይክእሉን ብሻቕሎት ዘኪሮም ወሲኾም ከኣ እዚ ኣሃዛት እዚ ከም ኣሃዛዊ ጸብጻብ ጥራይ ክውሰድ ኣይክእልን እዩ ክብሉ ከም ዝተላበቡ ገሊጾም። ሊቀ ጳጳሳት ባለስትሬሮ ኣስዒቦም ኣብ መዋእል ቅልጡፍ ቴክኖሎጂያዊ ምዕባለ እዞም ሓደስቲ ዲጂታላዊ መሳርሒታት እንተላይ ሰብ ዝሰርሖ ኣስተውዕሎት ንናኣሽቱ ሓረስቶት ብብዙሕ መንገድታት ክጠቕሙ ከም ዝኽእሉ ኣጉሊሖም። እዚ ቴክኖሎጂ እዚ ፍርያምነትን ተጻዋርነትን ቀጻልነትን ናይ ምቕያር ተኽእሎ ከቕርብ ይኽእል እዩ። ይኹን እምበር ነቲ ርእሰ ሊቃነ ጳጳሳት ልዮን ዝጸሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ ቴክኖሎጂ ገለልተይና ኣይኮነን፣ ከምኡውን ንደገፍን ዝርጋሕን ኣጠቓቕማ ሰብ ዝሰርሖ ኣስተውዕሎት ኣብ ስርዓተ ሕርሻን መግብን ነቲ ኣምላኽ ዝሃበና ክብሪ ነፍሲ ወከፍ ወዲ ሰብ ማእከል ዝገብርን ንሰብኣዊ ምዕባለ ከም መሰረታዊ ዕላማ ገይሩ ክዓይን ኣለዎ ብምባል ኣጉልሑ። ነዚ ተልእኾ እዚ ንምፍጻም ኣህጉራዊ ማሕበረሰብን ኣገደስቲ ተሳተፍትን ንሰብ ዝሰርሖ ኣስተውዕሎት ብስነ ምግባራዊ መንገዲ ናይ ምምሕዳርን ፍትሒ ንምርግጋጽን ካብ ዘይግቡእ ኣጠቓቕማ ንምርሓቕን ብቑዕ ናይ ምቁፅጻር መሳርሒታት ናይ ምቋም ሓላፍነት ኣለዎም በሉ። ኣብ መዕጸዊ መደረኦም ብፁእ ሊቀ ጳጳሳት ባለስትሌሮ ቤተ ክርስቲያን ነቲ ሰብ ዝሰርሖ ኣስተውዕሎት ዘምጽኦ ብድሆታት ቴክኒካዊ መፍትሒ ከም ዘይብላ ብትሪ ተዛረቡ። ይኹን እምበር ብዛዕባ ማእከላይነት ሰብኣዊ ኣካል ሓደ ጥበብ ብምቕራብ ነቲ ኣብ ቅድሜና ዘሎ ስነ ምግባራውን ቴክኖሎጂያውን ህልኽላኻት ንምብዳሕ ሓደ ኣገዳሲ ብሶላ ከተቕርብ ትኽእል እያ ክብሉ መስከሩ። እዚ ብሶላ እዚ ዘመልክቶ ሓቀኛ ሰሜን ኣብ ኩሉ መዳይ ህይወት ናይ ነፍሲ ወከፍ ወዲ ሰብ ብኣምላኽ ዝተዋህቦ ተፈጥሮ ክብሩ ምዕቃብን ምትብባዕን እዩ በሉ። ንደቂ ሰባት ዘማእከለ ዘተ ፖሊሲታትን ብዛዕባ ምእታው ሰብ ዝሰርሖ ኣስተውዕሎትን ንምህዞ ዕንቅፋት ኣይኮነን ክብሉ ድማ ኣጉልሑ። ብኣንጻሩ እኳ ደኣስ ምህዞ ብሓቂ ንደቂ ሰባት ኣብ ኣገልግሎት ንኽውዕልን ንሰብኣዊ ኣካል ዝበቅዕ ዕላማታት ንኽስዕብን ዘኽእል እዩ እውን በሉ። ሓደ ሓረስታይ ኣብ ሓደ ጸብጻባዊ መዝገብ ጥራይ እንተተቐሚጡ ወይ ከኣ ማሕበረሰብ ሓረስቶት ከም ቀመራዊ ጸብጻብ ጥራይ እንተተቖጺሮም ብሓቂ ምምሕያሽ እንተተገይሩ ክንሓትት ኣለና ብምባል ነቲ ዲጂታላዊ ቴክኖሎጂ ብኸመይ ንሓባራዊ ረብሓ ከም ዘገልግል ንሓፈሻዊ ምዕባለ ብኸመይ ከም ዘተባብዕን ዝገልጽ ዛንታታት ብምክፋል መደረኦም ዛዘሙ። ብፁእ ሊቀ ጳጳሳት ባለስትሬሮ እቲ ናይ መወዳእታ ፈተና ብልሓት ዘለዎ ቴክኖሎጂ ሓይሉ ክሳብ ክንደይ ከም ዝዝርጋሕ ዘይኮነስ ንወዲ ሰብን ንሓባራዊ ረብሓን ክሳብ ክንደይ ብተኣማንነት ከም ዘገልግል እዩ ዝምዘን ክብሉ ድማ ደምደሙ። እቲ ዝበለጸ ዓወቱ ፍረ ምዕባለ ናብ ነፍሲ ወከፍ ስድራ ቤትን ማሕበረ ሰብን ምስ በጽሐን ወላ ሓደ ሰብ እኳ ጠምዩ ኣብ ዘይድቅሰሉ እዋን ምስ በጻሕናን እዩ በሉ። ካቶሊካውያን ተቋማትን መራሕትን ኣብቲ ኣብ ከተማ ሮማ ዝካየድ ዘሎ ብጳጳሳዊ ተቋም ስነ ህይወት ዝተደገፈ ጉባኤ ይሳተፉ ኣለዉ። እዚ ድማ ቤተ ክርስቲያን ነቶም ኣእምራዊ ጸገማት ዘለዎም ሰባት እትህቦ ኣገልግሎት ንምድልዳልን ንጽልእን ኣድልዎን ንምፍታሕ ዝካየድ ዘሎ እዩ።
ጳጳሳትን ኣገልገልቲ ሃዋርያዊ ጉስነትን ሰብ ሞያ ኣእምራዊ ጥዕናን ከምኡ ውን ብዛዕባ ኣእምራዊ ሕማም ተመክሮ ዘለዎም ሰባትን ካብ ዕለት 9 ክሳብ ዕለት 10 ጥቅምቲ ኣብ ከተማ ሮማ ዝፍውስ ህላወ ጻውዒ

0: ኢት ቤተ ክርስቲያን አባገልግሎት አምሮ አውጥዕና ብዝብላር እስቲ አኼባ የካይዱለው እዛ አኼባ እዚ ምስተ ዓለም ልኻዊ መዓልቲ አእምሮ አውጥዕናን ምስቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ጥቅምቲ ዘካፈልዎ ሓሳብ ጸሎትን ዝሰማማዕ እዩ። እዚ ድማ ኣብ መላእ ቤተ ክርስቲያን ኣገልግሎት ኣእምሮ አውጥዕና ክምስረት ከምኡውን ኣብ ልዕሊ ኣእምሮዊ ሕማም ዘለዎም ሰባት ዝወርድ ጽልን ኣድልዎን ክስገር ዝሓትት እዩ። እቲ ኣኼባ ብኣህጉራዊ ማሕበር ካቶሊካውያን ኣገልገልቲ ኣእምሮዊ ጥዕና ምስ ዓለም ለኻዊ ተቕዋም ዶን ሉዊጂ ዲሊግሮን ከምኡውን ምስ ዓለም ለኻዊ መርበብ ጸሎት ርእሰ ሊቃነ ጳጳሳት ብምትሕብባር ኣብ ትሕቲ ደገፍ ጳጳሳዊ ተቕዋም ስነ ህይወት ዝካየድ ዘሎ እዩ። እቶም ተሳተፍቲ ናይዚ ኣኼባ ዝኾኑ ጳጳሳት ኣገልግልቲ ሃዋርያዊ ጉስነትን ሊቃውንትን ከምኡውን ብዛዕባ ሕማም ኣእምሮ ተመክሮ ዘለዎም ሰባትን ዘሳትፍ ድማ ክኸውን እዩ። እቲ መደብ ዝመጽእ ዘሎ ዓርቢ ኣብ ኮምፕሌሶ ደል ጀዙ በሰላ ተቕባል ከምኡውን ውሕስነት ዘለዎ ስፍራ ኣብ ርእሲ እዚ እውን ኣለይቲ ሕሙማት ድልድላትን ውሕደትን ኣብ ዝብል ኣርስቲ ብዝካየድ ዘተ ክኽፈትን ብድሕሪኡ ድማ ኣብ ቤተ ክርስቲያን ደብረ ኢየሱስ መስዋእቲ ቅዳሴ ከዕርጉን እዮም። ንጽቢሒቱ ቐዳም ተሳተፍቲ ብዛዕባ ተበግሶታት ኣእምራዊ ጥዕና ንምፍላጥን ኩነታት መንእሰያት ኢጣልያ ንምምርማርን ከምኡውን ናይ ኣለይቲ ሕሙማትን ሕሙማንን ምስክርነት ንምስማዕ ናብ ማእከል ዶን ሉዊጂ ዲሊግሮ ክበጽሑ እዮም። ቀዳም ድሕሪ ቐትሪ ኣብ ዝካየድ ጋዜጣዊ መግለጺ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ኣገልግሎት ኣእምራዊ ጥዕና ዘለዎም ራእይ ኣብ ግብሪ ኣብ ምውዓል ዘተኰረ መደብ ክኸውን እዩ። ካብ ዩክሬይን፣ ደቡብ ኣፍሪቃ፣ ህንዲ፣ ኢትዮጵያን ሃይትን ዝመጹ ጳጳሳት ኣብ ከባቢኦም ኣብ ዝርከባ ኣብያተ ክርስቲያን ብዛዕባ ኣገልግሎት ኣእምራዊ ጥዕና ዘለዎም ተመክሮታት ከኣ ከካፍሉ እዮም። እቲ ኣኼባ ብዛዕባ መሰረታዊ ናይ ኣእምሮ ጥዕና መሃይምነትን ስነ ኣእምሮዊ ቀዳማይ ረድኤትን ዝገልጽ ክልተ ሓደስቲ ናይ ቪድዮ ስልጠናታት ከቕርብ እዩ። እቶም ኣዳለውቲ ድማ ንሰብኻታትን ቁምስናታትን ከምኡውን ብዛዕባኡ ንዝግደሱ ውድባት መራኸቢ ብዙሓንን ብነፃ ከካፍልዎም እዮም። በዚ ከምዚ ድማ እቲ ኣኼባ ኣብቲ ኣብ ስፍራ ኣታክልቲ ሃገረ ቫቲካን ዝርከብ በዓቲ ቅድስተ ማርያም ዘሉርድ ብዝካየድ ጸሎተ መቝጸርያ ክዛዘም እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደፈነዎና ኣብዚ ይዛዘም። ኣብ ብናይ ፅባሕ መደፈነዎ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።